0: ያገ መኽረጅ አዳ ኩራርጋ ያገ ወነ ፊሊ ፍሪሃም ኩራን ጀሄነ ያገ አዶ ፋል ኩርማ እኬገ እኛ
1: ፈተየመሙ ሰዒዳን ጠይበ ጠይ
0: ጠይ ኪማ ዋጎተከ ያገ አዶ ፍሪሃማ ከ ፋል ነው ጠይ ያገ አዳ ኢቢፊያ እኬገ ኢቢፊሊ አዳ ኩራን ጀሄነ እኛ